0: 나 우빈당하고 자도걸 나 야마지 스바 야마지 사방 마중다 아자당아 똑스당도 우당 마시즈
1: 시드데.
0: 사가 우당 디신네즈도 아이가다 리용아 아이다 아이다다 우당 멤멧듯 마장시 몽우당 망아시당아 마도아스누기 고당 앙아다 디어 둘롱디바 농르마리바 미염다사드 마작도 빠누케기 단음단음이 아도걸고디 아서 이바자기 바녹자 우당아지 지라볼 그 목바녹 아니 승자가 금자가 리 다스바지 아루닥서 다서 아서 이바이미 얘기나 단로가 디비 지라볼름 딱 다망가듯 바나 우자이부 앙아듯스농 우바이부 앙아듯스농 다 메서방 당아리 망아듯용아 끝지든 림사답디 다스바 메서기당 농이 빌라우라 지라볼 마마드 바 기부 농라바 이듬 아작도 아스누기 바놓고다 사독닥절 이버바닥지 뚫루가 그달리어 다스바지야지 리어 아스르 이바 아장아 바놓 디세션 메깅 농에나 들름듯 바 아기츠바 농야 바놓지가는 다시 이다금닥절 다가시야 리어노 다당지 카르부 강나 인디사이시브 야고다슬라 야스 농아 종츠 마 종츠 고다스 비사사 동북아 쿠르츠상 시츄에이션 발라 펜르 모드 데름두나 아스누키 탈리 자치멘들 아서 다누르마 다서 사가 아스누키 강아다 렌지와 파눅데 빌름츠지 고당 아스누키 앙아데타 스이파 농지 클레미 솔루션도 펜르 루츠랑 디어 파눅 타루츠 농 디시신 농아 우당 다시 이다 그머 다사서 아서노 야메아 셔 히카리포 장자 장자 동드프라드파나 communication asi baba ji ka nan clear as zilla das baji tanru kar u bi gi ji shinner na gi ji chimbiner iba do mishi dit pa tanru de ma u dang chimbia mu dit pa dem lir sung du na asra ji asnuk tsra pur rak ya kata lir sa di mizung asya ma do asnuk ya tsa yur as ji do asnuk gi ka ji gu da chang cha pa nok tang tung de pra de pa ang a de ta sa yur tanru as dang nong gi ipa ka sa simbet du pa nok ya pin zgar ta share ja asir tsra pur ki ji a kiner pa nok nong gi ka ji im lar idem ja pa nok ya ang a de ta a ji pin shi tsa su shi ang a zak pa na asir tanu timba ka di jugu ma shi inyak tsji a ji ma to kwa ji kje asir pa nok asu shi tung de pra de pa do ka dang chang cha lir sung do ang au ka lir sung do anong ji pa nok gi tim si inyak tsba nong do gi udang a ji kemzika chinpo a lir das ba ji lir asir kurit akaba tanur ka sa iba tanur ji bu indeter das ba ji a ji lir a di
1: Sirabangano pi sasa piyana paluba tsiya na he pi sasa piyanga ta tan da palu tsi yim nung ya
0: Aucha.
1: Sirabur ga din yak tsiya kichilir ru na he
0: Haucha. Acha tung di bangago kudang tsirabur ga di pi sasa pi mi ma an da palu dir na ibaji aji tebendang tsi tanga da tsana lir go tadi shi tsagi self pity ya kudang sidir Iba jibu ni ni ni da ni bu kacha a mali de ter ni dang inyakar ni siang dang bu singai hau da mali idem tu bu aji self pity na asoi ba jibu aji changa madamago kibong nong eva environment jibu saka pi mang ande palua pi taka mima das ba ji ma chi ma chim chu bu ma chi ba aja pi mim ba gi ma chi ja the miss pa chung chi gi ni alat sa let sa das sa ताजा पी मिम्बा गी पी माचियर मिसराबंग नी ट्रात मंग माचुंगरा मे नी कससा अन बलवा मुजता चोंगा पुशिया चिमती ना मिसराबंग नी डॉक्टर रंगी कन बु औजला मिसराबंग इबा चुंग छे गी बु खदक मापेता नी याता लिचेर बंग इबा एक बु नी कांगशे तादो पी ससा पी मिमा अन बलुबा नोजे ना इबा जी चिरनोर दमिया Aji angazgar dasir. Asir panukia asnuk tu anna palusmer. Uja iba jidang asidang angkudu. Danna meserbang doktor sang gidang udang angkudu. Masih muzi metendang ite ci manu. Das badu panukia asir dasir asni iba ji inyaka sayura bang. Aji asni pi prioritize asiba. Anna tetsuga
1: Asnak
0: yagi
1: nungi
0: bu.
1: tenzok sila ja,
0: Anna
1: iba ji.
0: tetsuga yagi bu na. Ai bendang pido mapayuan no kung bu muro muro au ni kibunga chungzin at mainyar ko
1: Ada.
0: saka pi temang meme mapayui inyak pa nunga ano tena tama jung bang temang shi nuwa tim tem benten